በተደይ መኩሮ ማናሩ ብለን ቻጓዳይ ለቪዲዮት ማለት ነው ባሳከኝ ዲምዲያ ካልካል መኩሮ ሙከም ካላኩ አለሮ ጠፊዱ ዲቪ ወያረስ ለሚነራ ሀይ እንደማ ጋርንጋ ማካላኩ ያ ግሬማ ወይ ነው ጀረቡ ግን ዘንዱሎ ማካላኩ ያ ዳያ ነው ቆይና ዲገ ሙኮይ ማካላኩ ጋ እንጓቸ ገሙጋ ዘንዱ ሀብር ነው ነው ዘንዱ ትልሜት ነው ያንጋ አጅማ ቻናላ ወሰን ሀጊ አረክ ኪያን ወሰ መኩሮ ነው ሀጊ አረክ ያገዱ ኪዩ ሀጊ አረካ ያ አለሮ ጠፊዱ ዲቪ ዘንዱ ዮማ ባለና እንደ ዳቪዶ ይክማና ነው ባሳከኝ ዲምዲያ ካልካል አጀቡ ደሙ ኮይ ማካላኩ ግሬሀብር ነው ነው ዘንዱ ሉና ተናሪ ሲለም ጋይስ ምናተ ነሮ ሉና ካናብ የቺሪንጋ ባያ ኢብራሂም መሐመድ ቡን ዳግራም ግርም ወደ ኩላንደ ካቢንቴ ግዲ ጋር ተተል ሉና ካዘረ ማተና ሀበረ ነው ነው ሰንዲ ሆማ መቻላል ግርም ይቻርጋ ደለራን ጋር ዴልፊን ደምጎ ደምር ቺጋር ጋር ጃይ ዶካራ ከማና ነን ዳ ቪዲዮ ጋር ከማና ነን ኢሊ ባሳ ከንቴ ሚዲያ ጋር ካልካል ሙሩ አይንጓቻ ጊዮ ቪዲዮ ዲቪ ምከም ካራኮ አሰላሙ አለይኩም ወራህመቱላሂ ወበረካቱ